መገናኛድግ ስደስደስደስ ታዲያ ምነው ታዲያ ምነው ይቅር እንዲያ ታዲያ ምነው ታዲያ ምነው ይቅር እንዲያ

0: تعداونا.
1: كلين بون
2: ايه
1: تلك بون علي بيرس لايك تلك سو بون لايك ندوهم كنت دروي من دنا بروت يعني فلقا ولا غير بينور سلام فكر دينا دنيا ولا شنو كبر لي رول فلقا لو ولا شنو نكس فلقا لو ولا شنو نمر فلقا لو ولا شنو نناو فلقا لو ولا لو لا شنو يغبانا ሁላችንም እውነትን እናውቅ ይገባል፣ እንከተል ይገባል፣ ይገባል ይገባል፣ እንረዳ ይገባል። እውነት እውነት ብቻ ነው፣ ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ካስማስ ወሬን በዜማ እንጂ ወሬ እንደው አይበጅ። ታጋሹ አቡሽ አይሰራ ደግሞ